0: እሱ ነው
1: እንዴ?
0: ባና ታሪክ ሰዓት ይክለኝ
1: እንት ጊታ
0: አዘ እስኩ ባሪማ ጥይ ባና ምንላ
1: እስኩ ባሪማ አኪ ባለም ደካይ ተይቀም ዝፈጣኩ አርካት ባርባታን ዘሚቱ ዝቲዮ ማላኝ እክኒ ታቶ እስመጋይላ